አድማጮቻችን ወርቁ አያለው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ባንኮር ቢሲ ካናዳ የሽክሽክታ ሬዲዮ አዘጋጅ እንኳን ለብራነ መስቀሉ ደመራ ደረሳችሁ ይያልኩኝ የዛሬውን ዝግጅት አሁን ማታ ከሰብን እስከ 9 ድረስ ማዘጋጀውን በቀደም ተከተል ላስተዋውቃችሁ ወዳለሁኝ በመጀመሪያ አንድ ሙዚቃ አሰማለሁ ያንን ሙዚቃ ካሰማ በኋላ የራሴ የሆነትን አስተያየቶች ባለው ተጨባጭ ሁኔታችን ላይ አቀርባለሁኝ በመሃል አንዳንድ ሙዚቃዎችን ጀባላችኋለሁ ከዛም በመቀጠል የአፍሪካ ማማ በሚል ዝግጅት ላይ ያሉን ዝግጅቶች እናቀርባለን በዛሬው ዕለት የሚኖረን ዝግጅት በአፍሪካ ማማ ላይ እንደተለመደው ሙዚቃዎች ነው በር እየከፈት ነው ማለት ነው ለወደፊት ሙዚቃችን እናሰማለን ያን ካሰማን በኋላ አንዳንድ መልክቶች ካሉ ያን ካሰማ በኋላ ወደ ማስተዋቂያ እሄዳለሁኝ ዛሬ በባንኮብራችን ያሉትን አንዳንድ ማስተዋቂያችንና ባለፉት የተካሄዱት ሁኔታዎች የላኩልንን በኮሚኒቲያችን ምን እንደተካሄደ በከተማችን ማስተዋቂያ ካለ ማንም መላክ ይቻላል ኢቨን በርዝዴይ አኒቨርሰሪ ካላችሁ ላኩልን እናስተዋውቃለን ከዘፈን ጋር ደግሞ ቢሆን በጣም ጥሩ ነው ብዙዎች በርዝዴይን ከላካችሁ የምትፈልጉት ሙዚቃ ወይንም ደግሞ አኒቨርሰሪ አንዳንድ ነገሮችን ካለ ተቀብለን ያን በጥሩ ሁኔታ በማክበር እናስተናግዳለን ከዛ በኋላ እንደምታውቁት በየሳምንቱ ሁልጊዜ የምትናፍቁትን የመራጮች ሙዚቃዎችን ያከታተልን እስከ 9 ሰዓት ድረስ አድማጮቻችን በመሃል አንዳንድ ኢንፎርሜሽኖችን ደግሞ ጣል አድርግላችኋለሁ ከኔ ጋር ሁኑ እንኳን አደረሳችሁ ያልኩኝ እንግዲህ ነገ ደመራ ነው መስቀል ነው ሁላችንም እንግዲህ ምን ገናቦታል ወደ በኋላ እናስተዋቃለን ከዛ በፊት ግን ጠቆም የሚያደርግልን አንዳንድ ሙዚቃዎችን በአገራችን ውስጥ በአሁን ሰዓት ያለው ሁኔታ ሁላችንም እናቅናለን በአሁን ሰዓት ኢንፎርሜሽን አናገኝ ማለት ዘበት ነው ነገር ግን የትኛው ነው ጥሩ እውነተኛው የቱ ነው የሚለውን መለየት አለብን በአሁኑ በዚህ ዘመን ማለት ነው እና እንደምታውቁት የኤአይ ችግሮችም አሉ ጥሩዎችም አሉ ነገሮችን አቅለውልናል ይዛን ኋላ ደግሞ የተጠረከረ ሁኔታዎች አለ እርግጠኝነት ሁሉም ጥሩ ነው ማለት አንችልም ስለዚህ ወደ አንድ ሙዚቃ ጀባላችኋለሁ ዳኝ ደሳለኝ መላኩ በዛሬው በአሁን ሰዓት ያለውን ሙዚቃ በሀገራችን ተጨባጭ በተለይ ባለው በፋኖና ከዚህ ያለው ሁኔታ እዚህ የፋኖ እንቅስቃሴ ወይንም ሰባቱ ጥምረት በአሁን ሰዓት እያየለና እየገፋ በመሄዱ እስቲ አንድ ሙዚቃ ጀባናገ ወደ በኋላ እንነጋገራለን ሐሳብ ካላችሁ ተቃውሞም ካላችሁ ድጋፍም ካላችሁ የራሳችሁን ሐሳብ እምትሰጡ በተለይ በድምጽ ቀርታችሁ ብልኩልን ወይንም ደግሞ ገብታችሁ መጥልኩ ካለ ጥሩ ነው በማንኛውም ነገር ኮሚኒቲያችን የሚጠቅም ነገር ካለ በዚህ ቫንኩቨር እናረጋን በአገር አቀፍ ደረጃ ባለማቀፍ ደረጃ ደግሞ እሱ እየተጣራ ይሆናል ማለት ነው ሙዚቃ ላሁን

0: relationship struggles, grief, trauma, or major life changes, Elira provides a safe, supportive space to heal and move forward at your own pace. Rooted in the trusted care of Cythera Anti-Violence Society, Elira's registered clinical counselors offer trauma-informed support both in person and virtually with affordable options available. No referral is needed. Sometimes the strongest thing you can do is reach out. Book your appointment today at cythera.ca/Elira-counseling. That's cythera.ca/Elira, spelled Elyra-counseling, or call 604-467-9939. Elira Counseling. Grounded in care, guided by hope. Healing yesterday, holding today, hope for tomorrow.
1: አድማጮች ቻችን ተመለሰምቻለሁ ወርቋያለሁ ነኝ እንዳልኳችሁ ቀደም ሲል እንግዲህ ባለው ባገራችን ተጨባጭ ሁኔታ በመጀመሪያ እንደምታቁት ትልቅ ብራያና በቆቦ የተደረገው ውጊያ በዚህ በለፉት 3 ቀናት ተጀምሮ በእውነት ነው የምለው በጣም ትልቅ ድል ነው። ምክንያቱም በተለይ ሰባቱ ጣምራዎች ባንድነት ሆነው ያለውን የአብይ መንግስት መታገሉ በጣም አስፈላጊ እንደሆነ በኔ በኩል አምናለሁኝ። ምክንያቱም ለአብይ ብዙ መልክቶች እንዳዋን አስመሳይ ካልሆነ በስተቀር ብዙ በውይይት የሚፈታ ነገሮች መኖሩ ነበር፣ ግን አሁን ቱ ሌት ሆኗል። ምክንያቱም የአብይ ዓላማ በኢትዮጵያን ለማውጥፋት ነው። በአማራ በፋኖ ብቻ ሳይሆን በኦሮሚያም በትግራይም በሌሎች ብሔር ብሔረሰቦች ውስጥ ችግሮች እንዳሉ ነው። ምክንያቱም የራሱ የሆኑትን ሆዳም ስግብግብ አከማችቶ ነበር። አብይ የሚነግረው በኦሮሞ ስም ነው። ሌላ እሱ እውነተኛ መሪ አይደለም። ሌላ ህዝብ አሁን በአማራ ላይ ጦርነት ያነሳው ታስታውሳላችሁ፣ የዛሬ 3-4 ዓመት ያለምንም ምክንያት ልዩ ኃይሉን በማፍረስ ከትግራይ በኋላ ትግራዮችን እንደዛ ከጨፈጨፈና በአሁን ሰዓት እስካሁን ድረስ ችግር ውስጥ የጣላቸውን የትግራይን ህዝብ በአሁን ሰዓት በድሮንና በመድፍ እየመታ ነው። አሁንም አለም ደ ኢትዮጵያዊ ናቸው። እምናምነው በኢትዮጵያ ነው። ሁሉም ይሁን አፋርም፣ ሶማሌም፣ ወላይታም፣ ኤርትራ እንኳን ያው አገር ራሷ ነች። በትግራይ ውስጥ ያሉትም በሙሉ በኢትዮጵያ ውስጥ ያሉትም በሙሉ ኢትዮጵያን ናቸው። ስንጮህ ባንድ አካባቢ አይደለም እንጮህ፣ ለሁሉም ሆናል። ከእውነት ከሆነ የኔ ብቻ ተመቷል የነኛም ግዴለኝ እምንልበት ሁኔታ አይደለም። ይሄን ደግሞ ያስተማሩን አሁን ጥምረቶች ናቸው። በደም ማወቅ አለብን ሁላችንም። በአሁን ሰዓት በኢትዮጵያ ውስጥ ያሉት ጥምረት 7 ጥምረት ከአፋር ከሌሎችም ባንድ ላይ በመሆን ያብይ መንግስት ምን ያርጉት ነው? ያንቀጠቀጡት ነው። ያንቀጠቀጡት ቦታውንም የወተወረሰ መድፉንም ድሮን ሁሉ እየተመታ በጣም ለየት ባለው ሁኔታ ወደፊት እየገፉ ነው። አቢ ባይሮፕላና በመድፍ እናደርጋለን ፍጹም የማይሆን ነው፣ የታወቀ ነው። ነገር ግን ወደኋላ ልመልሳችሁና በጣም ይቅርታ አርጉልኝ። ለምን ብትሉኝ አብይን ከስር መሰረት ጥለዋለሁ አይደለም። እዚህ ባንኮር ውስጥ ስብሰባ አድርገን አብይ ብለን ጮህን ደስ ብሎናል። ለምን ብትሉ በዛን ጊዜ የኦሮሞ ወጣትና የአማራ ወጣቶች ባንድ ላይ በመሆን ትግሉን ተቀጣጥሎ አማራና ኦሮሞ በጠቅላላ ተቀጥሎ ፓርላማ ላይ ገብተው ያለውን ኢህአደግን ተመራጨንበትም በትግራይ ተወላጆችን ማለት ነው አውርደው አንድ ላይ እንሆናለን አግራችን ሰላም ደስ ብሎ ነበር። ለካስ ሚስጥሩ ሌላ ነው፣ ሽጎዳ ነው ማለት ነው። በማንኛውም መንገድ በዛ አብይ ስልጣን በያዘ ጊዜ በታስታውሱ እንደሆነ ታላቅ ንግግር በሚያደርግበት ጊዜ በቦምብ ሲሳሳት ራሱን አብይ እንዳይመታ ሰውነቱን ቦምብ ላይ አርጎ የሞት ሰዎችን አቃለን። አብይን እየጠላው አለው የለም ማንንም ሰው መርጦት እሰይ ተብሎ እሱም ደሞ እንደምታቆት አልቅሶ አጎንብሶ እንባ ሁሉ ምን ያላረገው ነገር የለም። ፍጹም የኢትዮጵያ ህዝብ ያለ ምክንያት ያለ ፍርድ እርግጠኛ ስካሎ ድረስ አይታሰርም ብሎ የፈታቸው ሰዎች አሉ። ይሄ መግቢያ ነው ወይስ አርቦሽ ናቸው መርፌ ወቅቶት ሐሳቡን ያስቀየሩት ወስዶ አሳዩት መሰለኝ አቀማመጡ ራብራሩ እንጂ አንዴት እንደሆነ እንጂ እና በዛን ጊዜ ሁላችንም ተቀበለናል። አብይን የሚያቀው ሰው አልነበረም ከመጀመሪያ አቦለማን ነው የምናቀው ሌሎች ሌሎችን ነው በኦሮሚያ በኦሮሞ ክልል አካባቢ ያለውን ሁኔታ የምናቀው አይደለም እንዴ? እና በጣም የኢትዮጵያ ህዝብ ደስ ነው። አሁንም ቢሆን ኦሮሞ እና አማራ አይላየም ህዝቡ አይላየም አይላየም። የቤት ቢፈርስበት የአማራ ቤትን ወይንም የኦሮሞ ቤት ተብሎ ቢፈረስ ሁሉም እየተደጋገፈ ቃቸውን ውጪ እየጣሉ ያብይ ጉዳይ ግፍ ነው። ቃቸውን ውጪ ሲጥሉ አያለቀሱ እናቶች ጉልበት ያላቸው ሌሎችም ወጣቶች አርጎ ድጎን እያረጉ በ ባላቸው አቅም ብቻ እየታገሉና ለኢትዮጵያ ህዝብ ሰዎችን እኮ ሁለት ጊዜ ቤት የሚያስፈርስ ነው። አፍርሶ ዚጋ ስሩ ብለው ለምነው ምን ብለው የሰሩትን ቤት እንደገና መጥቶ የሚያፈርስ ነው። ቦታውን ይሄ ነው ልላቸው አልችልም። በእርግጠኝነት ነው የምናገረው። ስለዚህ አብይ በዛን ጊዜ ተቀብለነዋል። በኦሮሞነቱ ብቻ ሳይሆን በአሁን ሰዓት የሚደረገው በኦሮሞ ስለሆንኩ ነው የሚለው ውሸት እንደሆነ የአማራ ህዝብ በሙሉ መርጦታል። አብዛኛው የመረጠው ነገር ግን እሱ ሌላ ምክንያት ምክንያቱም በኦሮሞ ስም ራሱን አሁን የምታየው ደረጃ ላይ አደርገው። አብይ ምን ያህል ገንዘብ እንዳለው በውጭ ሀገር ሁላችሁ የምታውቁ ናቸው አይደለም እንዴ? በአረብ ሀገር ቦታው አሁን አረብ ኢሚሬት ይኸው ለእሱ እየተከራከረች ነው በአሁን ሰዓት። ጽሁፍ እንዴ መንግስት ህጋዊ መንግስት ምን ህጋዊ መንግስት ነው ይሄ? መንግስት ነው ወይስ በመንግስት ስም ሰው ጸረ ህዝብ ነው? ስለዚህ በዚህ መንገድ የአሁኑ ጥምር ጦሩ ውጪ በወታደርና በጉልበት በስተቀር አብይ ፍጹም አይወድም። ያ ጭራሽ ይገላል እንጂ ጭራሽ ያጠፋል። በኦሮሚያ ክልል የራሱ የሆኑት ወታደሮች አዘጋጅቶ ብዙ ብዙ ብዙ ነገሮች አሉ። በግሩፕ ልክ እንደ ማፊያ የራሱ ወታደሮች አሉ። እንደ ቄሮ ወይንም እንደ ፋኖ ወይንም እንደምና እያረገ ህዝብ ከህዝብ ላይ የሚያጣራ ነው አብይ። ምክንያቱም መሳሪያዎቻቸው ነው የእነሱ አጃቢዎች የሚይዟቸው መሳሪያ ከየት አመጡነኝ? በጫካ ውስጥ ያሉ የኦሮሞ ፍረንት የሚሏቸው ከየት አመጡ? እና ይሄ ሁሉ ተዘጋጅተው በእነሱ ስም በአማራው ስም በፋኖ ስም እያደረገ ህዝብን የሚያታል ብዙ የተያዙ አሉ። አሁን ወደፊት እያዛሉ ያደረገ ወታደር እንጂ ኦሮሞና አማራ ትግራይ አፋር ህዝብ ፍጹም አይጣራም። ሶማሌም ሁላችን እንኖረብንበታል። ነገር ግን ራሱን የሚያዝ ስለዚህ በእንደዚህ አይነት መልክ ከሌሎች ኢትዮጵያን ከሚጠሉ አገሮች ጋር በመሆን ኢትዮጵያ እንድታድግና ራሷን እንድትችል የማይፈልጉ አረብ አገሮች ድሮ ጥንት ከዚህ ምግብ የሚሄድላቸው አረቦች ዛሬ ያ ኦይል ወጣና ኢትዮጵያን ህዝብ እህቶቻችን ወንድሞቻችን የሚያሰቃዩ የሚገሉ በግፍ በሳውዲ አረቢያ በቅርብ የተሰቀሉ አሉ። ግፍ እየተሰራባቸው ያሉት ጋር በእጅና ጓንት በመሆን አገራችን የበለጠ እያሽመደመደ ያለ ነው። እዚህ አንዳንድ ጋዜጠኞች ወይንም ሌሎች በጦርነታና ውይይት እንዴት ነው የምንወያየው በአሁኑ ሰዓት? እስቲ አድማ በትግራይ ያለውን ጦርነት ከዚህ ስንት ሺህ ወጣት አልቆ በዚህ በኬንያ ውስጥ ስምነት ተደርጎ እንደገና ገልብጦ ያን ነገር እነሱ የሚፈልጉ ሳያርግ እንደገና ወደ ጦርነት የጋበዛቸው። በአማራው ክልል ደግሞ የምታውቁት ፋኖ አንድ ጠመንጃ አንድ መሳሪያ ሳይዝ ነበረ ያለውን ትግል እውነተኛ ኢትዮጵያ አይመስለው የሚለው ነገር ግን እያጣድፈ ሲገባ ጠቅላላሽ ላጥ ብሎ ገባ። እየገባ ነው። አሁንም ማንም አይመልሰው ልንገራቸው፣ በእርግጠኝነት ነው ማንም አይመለስም። እና እነኚህ ጥምረቶች ምን ያስባሉ? አንዳንድ ጋዜጠኞች ወይም አሁን ከገቡ ቢገቡም አይስማሙም። ምንድን ነው የማይስማማ? በኢትዮጵያዊነት እስካመኑ ድረስ ሌሎች ቀላል ችግሮች ከዚህ ፊትም አብረን ኖረን እንዴት አንስማማም? ክልል ሳይኖር እኮ ሁላችንም አብረን ተስማምተናል አላለም ዴ ክልልም ኖሮ ተስማምተናል በመለሰ ጊዜ ሁሉም ይስማማል በርግጥ የኦሮሞ ክልል ነው የአማራ ክልል ተብሏል በመለሰ ጊዜ አላስፈላጊ ነው አላለም ዴ አላለም ከዛ ፊትም ኖሯል አሁን መኖር እንዴት ያቅቷል አሁን 30 አመት 40 አመት አሁን የተወለዱ ልጆች ናቸው እንግዲህ በእንደዚህ ጥላቻ ያደጉ አላለም ዴ እያወቁት መጡ አሁን በሙሉ በአሁን ሰዓት ወጣቱን ብትጠይቁት ሁሉ ነው ዛሬ ሁላችንም አማራ ኦሮሞ ትግሬ ሳንል ወይንም ሌላ ቡሻንጉል ጋምቤላ ሶማሌ አፋር ሳንል እንደ ኢትዮጵያዊነት ከዛ በመነሳት እንደ ሰው እናቶች ማለት ማንንም ሰው የማንንም ክልል ቢጠፋ ደስ ይለኛል ወደፊት ኢትዮጵያውያን አንድ ነን ሁሉም አፋሩም ሶማሌው ምንም አብርኩ ይሄደ ነው ምኖሮ ማን ነው ከለለን እንዴ ምን አይነት ጉን የተፈጠረው እና በእንደዚያን መልኩ ሚኖሩን ህዝብ ዛሬ በዘር አማካኝነት እዛሉት አብሮ ሚዶሉት ከማረግ ውጪ ፍጹም ባንም ኢትዮጵያ ውስጥ ያለው ኦሮሞ አማራን አማራ ኦሮሞ ፐርፐስሊ ተነስተው ጣላቴን ብሎ የሚገለው የሚያርገውም ነገር የለም ትግሬውንም ቢሆን አይደለም እንዴ እስቲው ግን ትልቅ ስተሰርተናል ከዚህ ፊት በትግራይ ውስጥ በትግራይን በነበረበት ሁኔታ በርግጥ በያደግ ጊዜ የነበረውን ያላቾ መሳራ ወታደሮች ተማምነው ገብተው ነበር ወደ መቀሌ ብዙ ቦታዎች በኤርትራም በኩል ያለው ጦርነት ስላለ መሳራዎችም እዛ ነበሩና አብያን ሊወስድ ፈለገ ምክንያቱም እነሱን ለመጨረስ ማለት ነው እና አይሆንም ብሎ እንዳስቆሙላቸው እናቀረ ከዛ ባሻገር እንደምንሰማው ከሆነ በዛ ወቅት በትግራይ ውስጥ ያሉት ወታደሮች የትግራይ ቲፒኤልኤፍ ተነስቶ የወታደሩን ካምፕ ሰብቶ ምን ብሎ ሬሳ ላይ በደንብ እንደ ያ በጣም የሚያሳዝን ነው ያ ተደርጓል ነገር ግን ግልባጩን ስናየው ሳይቀድሙን ልቅደም ነው ነገሩ እና ራሱ ያ ወታደር ይሄን ነገር ሊያርክ ሲያዘጋጅ እነኚ ቀድመው ለመከላከል ብለን ያደረጉት የሚባል ምክንያት አለ ግን አሁን ይሄ ይሆናል አይሆንም ባሁን በጥምረቱ ሁሉም በኢትዮጵያዊነቱ ካመነና ሁሉም የራሱን ብሔረሰብ መከበር አለበት አይደለም ደይ ማንም ከማንም አይበልጥም አንድ ላይ በመሆን ያለውን የዚህ ግፈኛ አቢ ሞረድ እንዳለበት ነው የማንም ስንት ሴት ስንት እህቶች ስንት እናቶች የኦሮሞ ልጆች የኦሮሞ እናቶች የኦሮሞ አባቶች ልጆቻቸውን እየወሰደ ቤታቸውን እያፈረሰ በቃ ምንም ፍጹም እኮ በቃ ሀገር አለ የማትሉበት ደረጃ ነው በተለይ በአዲስ አበባና በአዲስ አበባ ዙሪያ የሚደረገው ነገር የምታውቁት ናቸው አማራን ደግሞ ያው በወንብና በምን እያለ ነው ነገር ግን ይሄ ነገር እንዳይሆን ፋኖ አማራ ሁሉ ፋኖ ገብቶ የተዋጋ ነው አፋሩ ምንም ተመልክቶ አፋሩም ሰባት ወረዳ በአሁን ሰዓት ይዟል የፋኖ በዚሁ በሰቆጣ አካባቢ ከባድ ትንቅንቅ እያደረገ እየተመታ ነው የአብይ ወታደር ነባል የተማረኩት እድለኞች ናቸው ሲማረኩ ዋይ ሰጧቸዋል ያበላቸዋል ያጠጧቸዋል ግን ያው ጦርነት ነውና የሚሞታለ እንግዲህ ምን ይደረግ ነገር ግን ይሄንም እናስተላልፈው የሚሰሙት ማንኛውም ነገር የኢትዮጵያ ወታደር ለአንድ ለአብይ የሚባል መሪ ታግዞ ግንባር መቅረብ ራስን መስዋዕት ማድረግ በጣም ስህተት ነው እና ባለፈው በትላንት ወዲያ ማታ 10 የፌደራል ፖሊስ ከነመሳራቸው እንደተሰወሩ ነው የተሰማነው በአዲስ አበባ ውስጥ ማለት ነው ስለዚህ ምንድነው አሁን ወሳኙ ጊዜ መጥቷል ማለት ነው ድሮ አማራ ትግሬ አፋር ወላይታ እየተባለን አሁን ቀረ አይስማሙ እየተባለ በመሃል የሚያናዝሏል አንዱ በመጨረሻ የለም ጦርነቱ ቢቆምና እኔ ማምነው በውይይት ነው ውይይትም አለፈው እኮ ይሄ መቼ እንደሳለ የሁለተኛ ውይይት ከሆነ መቼ እንደሳ ነበር ስለዚህ በአሁን ሰዓት ፋኖ ጥምረቱ ወደፊት እየገፋ ነው አሁን በአፋር የጅቡቲን መስመርም ለመዝጋት እየተካሄደ ነው ብዙዎች በወሎ በደሴ በአካባቢው ውጥረት ጨምሯል ወየመጣ ነው እና እንግዲህ አብይ ወይ በምን እንደምታመልጭ ያላቅም ሊያመልጥ ይችላል። ይሄ የሚከፋችሁ ካለ የራሳችሁ ጉዳይ እና በእንደዚያ መልኩ ነው። ለምን ብትሉ ህዝብ ለህዝብ ፍጹም አይጠላለም። በተለይ የኢትዮጵያ ህዝብ አብሮ ይበላ አብሮ መስጊድ ሚሰግድ አብሮ ቤተክርስቲያን ሚስም ፍጹም አብሮ ጎረቤት አይደል ልጆችን የሚቀጥሩ አይደለም እንዴ? አሁን እንደዛ ነው አይደለም እንዴ? ጎረቤት ጎረቤት ልጅ ከበላ ከልጁ ጋር እንዲያለ የሚያድኩ የተባረከስ ሁሉም ቱሪስቶች መጥተው ተደስተውበት የሚሄዱበት ሀገር ነበር። ሁሉም ከአቢ በፊት የትም ሄዳችሁ ትመጣላችሁ አለ። ከካናዳም ከአሜሪካንም ሄዳችሁ ከሌሎችም። አሁን ግን ለመሆኑ ከአዲስ አበባ ትወጣላችሁ? አዲስ አበባ ራሱ ያስፈራል። የሚያንቁ አሉ በእውነት። በቃ ከነነብስ መኪና የሚሰርቁ ሰውየውን ቡቱ ቦስ ከተው መኪናውን የሚሰርቁ መጥተው በቃ በትክክለኛ በቃ በጣም የሚያስፈራ ሁኔታ። ይሄን ፐርፐስ ሊነ ያፈታ ተራራች ለማድረግ ነው። ስለዚህ በአሁን ሰዓት የኢትዮጵያ ህዝብ ያለውን ጥምረቱን መደገፍ ያስፈልጋል። በማንኛውም መንገድ ድጋፍ ነው የሚያስፈልገው። ከአብይ መውረድ በኋላ ምን ይኮናል የምትሉትን አንድ እኔ ማምንበታለሁ። ኢትዮጵያዊነትን ከያዙ ሌላው ቀላል ነው። ሌላው ምንድን ነው? ባህልም የሰዎች እኩልነት አማራ፣ ኦሮሞ፣ ትግሬ ሳያስፈልግ ሁሉንም በአንድ ላይ መሆን አለበት። የህዝብ ምርጫ ጠቅላላ ምርጫው የሚደረገው የህዝብ ጠቅላላ በውይይት መተዳደር ደግሞ በእንትኑ ህገ መንግስቱም የሚቀየርበት ይሄ በክልል እየተባለ የሚደረገው የሚለወጥበት ሁኔታ ከተፈጠረ ኢትዮጵያ ወደ ጥንቱ እንደምትመለስ ባለው ሙሉ ተስፋ ነኝ። በእኔ በኩል ነው የምለው። ይሄ የማንም አስተያየት አይደለም፣ የራሴ ግሌ ነው። ማንንም አልወክልም፣ ከማንም ጋር ምንም ግንኙነት የለኝም። ስለዚህ ሁላችንም አንድ ነገር የምናደርገው ምንድን ነው? አዎ ጦርነት አስከፊ ነው፣ ያሳዝናል፣ ሞት አለ፣ ወንድም እህት ያጣል። ግን ግድም ሊሆን ይችላል፣ ግድም ነው እንደምታዩት። ስለዚህ ምንድ መጸለይና አስፈላጊ ከሆነ ሁሉን ሰፖርት ማድረግና ነገሩ ባጭር እንዲቀር ህብረቱን መደገፍ ነው ብዬ አምናለሁኝ። ወርቁ አያሌው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኮር ቢሲ ካናዳ። በዚህ በቫንኮር ውስጥም ደግሞ የብልጽግና የምትደግፉ ካላችሁ በጣም ይቅርታ፣ ቆም ብላችሁ አስቡ። ነገ ወገን ነው። ምክንያቱም ብልጽግና በአሁን ሰዓት ምን እያደረገ ነው? ለምን እውነተኛ ከሆነ ለምን መሳሪያውንም ምንም አያቆምም? እና የብልጽግና አባል መሆን ወንጀል አይደለም። ማንም ሰው የፈለገውን ማድረግ ይችላል፣ አባል ነው። ግን አባል ስለሆኑ እንደኛን የምንጠላበት ምክንያት የለም። ፓርቲ ነገሮች እንግዲህ ዲሞክራሲ ካል ሌሎችም ደግሞ ያልሆናችሁ በእንደዚህ አይነት መልኩ ቁጭ ብሎ መወያየት ጥሩ ነው። እዚህም ራሱ ቢሆን ካላችሁ አትደበቁ፣ ውጡና ተወያዩ። ማንን የምትደግፉ አንድ መሰረት አድርገን እንወያይ። እስቲ ቫንኮርን ወደ ጥንቱ ፍቅር እንመልሳት። ሁላችንም የማንም ተሸክመን ጫንቃችን ይዘን አንሄድ። ሁሉም አንድ ነው። ስለዚህ ሁላችንም በአንድ ላይ ሆነን በፍቅር በሰላም ይቅርታ መባባልን አንዱን ለአንዱ መደገፍ ነግበኔ የሚለውን አይደለም እንዴ? ነግበኔ እኔ አንድ ጓደኛ ካልደገፈኝ እኔስ እንዴት ደግፋለሁ? እኔስ ካልደገፉት እንዴት እንዲደግፈኝ ጠይቀዋለሁ? በቅንነት መዋል ነው። በእርግጥ ሁሉ ነገር አለ፣ መንግስት አለ ይባላል። አለም እንዴ ነው እንደፈለግ ነው። ግን በጣም አንሳሳት። ወገን ከወገን ጋር ነው የሚሆነው። እንጀራ ከሌላ ጋር መብላቱ ምን ያህል ትመቻቸዋል? አመት ባሉ ቄጤማ፣ አሁን ጥምቀቱ፣ እንዲሁም ደግሞ በሙስሊሙ አካባቢ በተለይ ድሬዳዋ ውስጥ በሁለቱም ሃይማኖቶች ትልቅ ቦታ የሚሰጣቸው ቦታ ነው። ረመዳን ሲኖር ያለን ጉጉት ማታ ማታ ሁሉም ተነስቶ ሲበሉ አብረን ሄደን ወክ የሚወጣው ድሬዳዋ ማታ ነበር። ረመዳን ጊዜ ድባቡ ለየት ያለ ነው እና አሁን ቁጭ በይ ሳይሆን እንኳን እዛ ተወለድኩ አልኩኝ። ለምን ያለውን የሰው ልጅ ልክን አውቃለሁ። በምግብም ሆነ አብረ በመኖር በመጫወት በመዋዋል እንዴ መጥተው ትረዳዳላችሁ። ሃይማኖት ዘር የለም እኮ እዛ አይደለም እንዴ? እከሌ ሆነ ሲል ሮጠው ሁሉም ድሪያውን ለብሶ ሻሹን አድርጎ ሱሪ አድርጎ ሽርጡን ለብሶ ሁሉም አንድ ላይ አይናችን ብላይንድ ነው ማን ይሄን ለበሰው እቺ ማነች ይሄ ማን ነው የሚል የለም እንደዛ ነው የሚያስፈልገን በዚህም በቫንኮርም ቢሆን ሁሉም ቦታ ሄደን ከሁሉ ጋር መገናኘት መጫወት ሰላም መፍጠር ነው ይሄ ሲሆን ሁሉም ቦታ ይሆናል የቢዝነስ ሰዎችንም ማየት ይቻላል ነገር ግን ያ ከሌለ የለም ማለት ነው ማን ይሄዳል ፊቱን ላጠቆረባችሁ ትሄዳላችሁ ፊቱን ጥሩ ፊት ያሳያችሁ ደስ ብላችሁ ትሄዳላችሁ እና ያም ሰው ያጠቆረብን ነገ ደግሞ አንተ ራስህ ደግሞ ታጠቁርበታለህ አሁን ምን ይሆናል እየተላየ ይመጣል ወጣቱንም በተለይ አሁን እዚህ ያሉት ወጣቶችን ከኛ ከህልቆቹ በማየት ራሳችን የሚከፋፈሉበት መንገድ ይመጣል ጉዳይ አይደለም ይለዋሉ ብዙዎች ተወልደው ያደጉት በአሁን ሰዓት የቤተሰብን ጸባይ ዘሎ ይወጡ ይችላሉ ነገር ግን ደግነቱ ይዛናል እንደኛ አይሆንም ግን ይስማቸዋል በደንብ ምንለው እኮ ይስማሉ እንግዲህኛም ወንደት ነው ምለው ብዙዎችን እስቲ ተጋብላችሁ ጠይቁ አንዳንዴ ሲቀልዱ ልክ እናትና አባት እንደተናገራቸው ይቀልዳሉ ስለዚህ ያስቀመጥነውን አሁን ያፈራነው ይዘራነውን ዘር በኋላ በምን አይነት መልኩ ዘርተናል በኋላስ እንዴት እንዳጭደዋለን ነው በርግጥ ሁሉ ነገር ፐርፌክት አይደለም ከቁጥራችን ይቻልነው ይችላል ከቁጥራችን የሚሆን እሱ ችግር የለም ግን በተቻለን መጠን ትውልድ እናፍራ ትውልድን እናስተካክል እንደኛ እንዳይሆን የምን ነው በጣም ደስ የሚል ደሞ ዜናዎች አሉ ጠንካራ ልጆች አሉ ጎበዝ የሚያኮሩን አለ አሁን በቅርቡ አንድ ወንድማችን ያን ወንድሜና እህቴ ልጅ ማስትሬቱን ተቀብሏል ወደፊት እንግዲህ ዝግጅት ላይ እንደምገኛለው ይሄ ልብንም ይነካ ነው ደስ ይላል ሰየው ሊሎችም እንደዛው በዛም ባሁን ስራ ሆኖ ዲሲፕሊን ሆኖ በየኮሚኒቲው በየቤተክርስቲያኑ በየቦታ የሚያርጉት ወጣቶች ቀላል አይደለም ዳቆኖች እዚህ ተወልደው በእውነት እንደዛ ይሆኑ በገና የሚጫወቱ ክራር በቤተክርስቲያን ውስጥም በሌሎችም ትሁት የሆኑ ፍቅር የሆኑ አሉ እነኛም አሉ ሁሉም ያ ነው በቃኛ ቤተክርስቲያን ትውልድን ትዘራለች ቆንጆ የዘራነው እንዳይዳለን እና መከፋፈልን አያስፈልግም ሁሉም አንድ ቢሆን መልካም ነው ላለው ወርቁ አያሌው ነኝ ከዚህ ከሲአይቲአር 11.9 ኤፍኤም ቫንኩቨር ቢሲ ካናዳ ኢትዮጵያ ለዘላለም ትኑር ኢትዮጵያ ሰላም ፍቅር አንድነት ይሁንልን በከተማችን ወደ ሙዚቃ ሄዳለሁ ተመልሼ እመጣለሁ እነሆ ሙዚቃ

አድማጮቻችን አሁን ጀምሮ ዝግጅት አፍሪካ ማማ በሚል የተለያዩ የአፍሪካኖች ሙዚቃና ታሪኮችን እናቀርባለን። ስለዚህ አፍሪካ ማማ ፕሮግራም አሁን ጀምሯል።

አድማጮቻችን አሁን እንጀምሮ ዝግጅት አፍሪካ ማማ በሚል የተለያዩ የአፍሪካኖች ሙዚቃና ታሪኮችን እናቀርባለን። ስለዚህ አፍሪካ ማማ ፕሮግራም አሁን

አድማጮቻችን ወርቋያ ነው ነኝ ተመልሻለሁ የትግሪኛውን ዘፈን ላከለን ፍጹም በጣም እናመሰግናለን በጣም ቆንጆ ነው ደስ ይላል ከነባሉ ግራማይሌ ምን እንግዲህ በጣም ሹሩባው ምኑ ሁሉ ይታያል በጣም ቆንጆ ነው እንግዲህ አመሰግናለሁ ሌሎቻችሁም እንዲው ላኩልን አሁን ወደ ማስተዋቂያው ሄዳለሁኝ ይሄም ደግሞ ማስተዋቂያ ማስተዋቂያች አንድ ሶስት ማስተዋቂያች ኑርናል እንዲሁም Revive Hope Africa በሚል ፈንድሬዚንግ የሚያደርጉ ወገኖቻችን አሉ። ለአፍሪካኖች በሙሉ ብዙ ለተማሪዎች ቤተሰቦቻቸው በጣም አፎርድ ማድረጉ ትምህርት ቤት ቃና ምግብ ሳይቀር በጥሩ ሁኔታ በጥም በቤተሰብ ደረጃ ለቤተሰቦቻቸው በመስጠት የሚያደርጉት ነው። ከዚህ በፊትም በእነሱ አካባቢ ያው ብዙ ኢንቮልቭ አድርጌያለሁኝ እና አሁን ፈንድሬዚንግ አለ ሁላችንም እጃ እየተቻለንን ሄዶ ምግብ በመብላት አዳንድ ማድረጉ ጥሩ ነው። በእውነትም ቀኑ ደግሞ ኦክቶበር 3 2026 ነው። ሰዓቱ 4 ሰዓት 4 ፒኤም ነው የሚለው። ሎኬሽን ደግሞ 3250 ኮመርሻል ድራይቭ ነው ቫንኩቨር። እና በሁላችንም እንግዲህ እዛ መገኘት ያለብን ነው ይመስለኛል። የምትደግፉ ከዚህ ፊት የምትደግፉም አሁን መረገፍ ያስፈልጋል። ሌሎቻችሁም ያልደገፋችሁ መረገፍ ያስፈልጋል። ይሄ እርዳታ ነው ለህፃናቶች ለትንሽ ልጆች ቤተሰቦቻቸው አፎርድ የሚያርጉ ወይ ያርፉባቸው ብቸኛ ሆኑ እየወሰዱ በደንብ እያጠኑ በጥናት እስካሁን ድረስ ብዙዎቹም ከትንሽትም ከኤሌመንተሪ ጀምረው እስከ ሃይ ስኩል የተመረቁም አሉ። አስተማሪም ብዙ ነገሮችን ያደረጉ ናቸው። እና እንግዲህ ይህንን ድጋፍ ሁላችሁም ብታደርጉ ጥሪ አድርገዋል፣ ፖስተር አድርገዋል። እና ሙዚቃም ዲጄም ይኖራል፣ እንዲሁም ኦክሽን ይኖራል፣ ሳይለንት ኦክሽን ይኖራል። እንዲሁ አንዳንድ ቀን በጣም ፈን ነው የምታደርጉት። በመግቢያ $40 ሲሆን ለአዶልት ለ18 ዓመት በታች ለሆነ ደግሞ $20 ነው። እና ወደዛ እንድትሄዱ ነው ቀኑ እንደገና አስታውስላችኋለሁ። ኦክቶበር 3 ነው የሚሆነው 2026 ከ4 ሰዓት ጀምሮ ይገናል። ሎኬሽኑ ወይንም የምንሄድበት መንገድ ኮመርሻል ድራይቭ ነው 3250 ኮመርሻል ድራይቭ ቫንኩቨር ነው። ይሄንን እንግዲህ ሁላችሁም እንትን በሉ። በጣም ኢንጆይ ነው የምታደርጉት። ስለነሱ ታሪኩ ስለ ህፃኖቹ ታሪክ በጣም ደስ የሚል ነው። እናው ከምግብ ጋር የትም ሄደን አውተን የምንገባ በጣም በትንሹ ነው። በተለይ በአሁኑ ሰዓት $40 በጣም ትንሽ ነው። እና ጊዜ ያላችሁ ሁሉ ነገር እንዲሁም ደግሞ ኦንላይን ገብታችሁ ዶኔት ማድረግ ትችላላችሁ። ማትሄዱ ካላችሁ ማለት ነው ይቻላል። ይህንን ማስታወቂያ አሰማችኋለሁ። በሁለተኛ ደረጃ ደግሞ የማሰማችው በእርግጥ ነው በእውነት በጣም ትልቅ ነገር ነው። በዚህ በከተማችን በኒው ዌስት ሚኒስተር በረከትን የምታቋደ በረከት ከበደ ለካውንስሊንግ ካውንስለር እንትን ይበዳደራል። እኔ እንግዲህ ሁላችሁም ድጋፋችሁን እንዳትረሱ። ከዚህ ፊት ከአንድ ሶስት ሳምንት ነው አራት ሳምንት በፊት ፈንድሬዚንግ ተደርጓል። ነገር ግን በእውነት ስታይ እንደ አይነት በሲቲ ውስጥ እንደዚህ ተወዳዳሪው ከበረከት ጋር የሚወዳደሩት ምን ያህል ሌሎች ሰፖርት እንደሚያደርጓቸው ፋይናንሻሊ ከፋሚሊ ከጓደኛ እንደዚህ አንዳንድ ነገሮች ይደረጋል። ምክንያቱም ብዙ ወጪ አለባቸው። እና ይህን ነገር እንግዲህ በረከትን ከበደ በኦክቶበር 17 ነው እንግዲህ ያ ነገር እንዳያመልጣቸው። ኦክቶበር 17 ኒው ዌስት የምትኖሩ አበሾች በሙሉ ጠቅላላ አፍሪካኖችም ሌሎችንም ደግሞ ነጮችን የምታውቁ በረከት ምን ያህል ጥሩ ሰው እንደሆነ ነው። ኮሚኒቲው በብዙ ነገሮችን ድጋፍ የሚያደርግ ማንም ሰው በተቸገረ ጊዜ ከጎን ቆሞ የሚረዳ ሰው ነው። በግጥ በአደባባይ የወጣ አይደለም ስለማቅ ነው። ይህን ደግሞ እንደዚሁ ስለማቅ ነው። እና እሱን ደግሞ መደገፍ አለብን ብዬ በትክክል አምናለሁኝ። ሁላችንም እንግዲህ የእሱን ድጋፍ መስጠት ያስፈልገናል ማለት ነው። በተጨማሪ እንግዲህ እንደምታውቁት ዳመራ ነገ ነው። ነገ እንግዲህ መስቀል በቫንኩቨር አካባቢ ለምኖረው ሁሉ እንዲሁ ደመራ ነው በሴፕተምበር 27 በዚህ በቪክቶሪያ ላይ በሚገኘው 3300 ቪክቶሪያ ድራይቭ ቫንኩቨር ሁልጊዜ የምናደርግበትን ትራስ ሌክ ፓርክ ነው። እዛ እንድትገኙ ተጋብዛችኋል። እና በየአመቱ የሚያዘጋጁት ህይወተ ሰማይ ቅድስት ድንግል ማርያም
ቤተክርስቲያን ነው የሚያዘጋጀው። በጥሩ ሁኔታ እንግዲህ ከዚህ ፊትም ሄዳችኋል፣ እኛም ይሄድን ነው። ነገ በዛ ሄዳችሁ ደመቅ አድርጉት፣ ተባረኩ። መስቀልን ትልቅ ነገር ነው፣ ታሪክ ይኖረዋል። ብዙ ብዙ የምታውቁት ነገር በቤተክርስቲያን ብዙ ትምህርት አለ። 3:00 PM ላይ 3300 ቪክቶሪያ ድራይቭ ቫንኩቨር ትሮት ሌክ ፓርክ ነው። ሁልጊዜ የሚደረግ በሶስት ሰዓት ላይ ተጋብዛችኋል። ሁላችሁም እንግዲህ በዛ እንዳትቀሩ ተጋብዛችኋል እላለሁ። ወርቁ አያሌው ነኝ። ሌላው ሶስተኛው በተለይ ባለፈው እሁድ ሳምንት የጽድና ድንግል ድንግስ ማርያም በኒው ዌስት ሚኒስተር ሙቭ ባረጉበት ቦታ ላይ ትልቅ ታቦት ወጥቶ ትልቅ ብዙ ከ150-200 ሰው በላይ ተገኝቶ በታላቅ ተከብሯል። ሁላችንም እዛው ነበር። እንግዲህ በየቤተ ክርስቲያኑ ምን ከዚህም ቪክቶሪያ እየሄድን እናከብራለን እኛ እና በዛ ተገኝቼ ነበር እና በጣም ጥሩ ነው። በእውነቱ ትልቅ ነገር ነው። ህዝቡ በአሁን ሰዓት ስናይ ወጣቶቹ፣ በተለይ ወጣቶቹ ዘማሪዎቹ፣ እንዲሁም ቄስ የሆኑ ያየኋል ለዚህ ተወልዶ ያድና በጣም ልብ የሚነካ ነው እና ጥሩ ነው። በየሁሉም ቤተ ክርስቲያን ውስጥ ይሄ ነገር አለ እንግዲህ በዛ ለ ስላለው ነው እና እስቲ የዛን ለታሆነ ትንሿን መዝሙር ታቦቱ ሲወጣ የነበረው ሁኔታ እንዲሁ ላሰማችሁ እና በዚህ አጠቃልላለሁ። ወርቁ አያሌው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም። ከዚህ ከመዝሙር በኋላ ወደ መዝናኛ ፕሮግራማችን እንሄዳለን።

አድማጮቻችን ቀደም ብዬ ያሰማችሁት በህወተ ሰማያት መድኃኔዓለም በኒው ዌስት ፔጅ ነው እና እንግዲህ በጣም ጥሩ ጊዜ ነበረ። በታቦት ሞቷል። ሌሎችም እንዲሁ አንዳንድ ነገሮች ካላችሁና ቤተክርስቲያንም ሆነ ልዩ ዝግጅት ካላችሁ ብትጋብዙኝ እመጣለሁኝ። በዛም ቦታ በሚዲያ ለማስተዋወቁ ይችላለሁ። ደስ ይለናል። ሁላችንም እንግዲህ በዚህ መልኩ ነውና ነገ ደግሞ ያው ትሬት ሌክ ሄደን የእንትነን የገናን እንድናከብር የመስቀልን ደመራ እንድናከብር ሁላችንም እንግዲህ በጋራ ሆነን ሄድ ጥሩ ነው ላለሁኝ። ወርቋ ያለው ነኝ። የዛሬውን ዝግጅት በዚህ አጠናቀቀ። አሁን ቀጥታ ወደ መዝናናችን ፕሮግራም እንሄዳለን። ከዛ በፊት እንግዲህ እነሆ አንድ ሙዚቃ የመግቢያል ዘመናዊውን ሙዚቃን ጀባላሉ። የተለያዩ ሙዚቃዎች አሉኝ አሰማሉ በተለይ አድማጮቻችን ይላኩልን። እነሆ ሙዚቃ

ጃግ ጎሳኤ ቀዳማዊት ብሎ ተጫውቷል። አሁን የሚቀጥለው ደግሞ ሹክሪ ጀማል ይሆናል። እነሆ ሙዚቃ እስከ 9 ድረስ እንጆይ አርጉ።

0: አድማጮቻችን ወርቋ ያያለው ነኝ ከዚህ ከሲአይቲአር 11.9 ኤፍኤም ባንኮር ቢሲ ካናዳ ዛሬ ከ7 ፒኤም ጀምሮ እስከ 9 ፒኤም ማለት 729 የምናደርገው ፕሮግራም ይልናጣቃለል አንድ 10 ደቂቃ ቀርቶናል። ነገር ግን በዚሁ ልሰናበታችሁ የሚቀጥሉ ሳምንት በተመሳሳይ ሰዓት ማታ ቅዳሜ Saturday 729 ስለምንጀምር ተከታተሉን ይያልኩ በዚህ ከዚህ ስቱዲዮ ሆኜ ማለት ማመሰግናችኋለሁ። አድማጮቼ ሐሳብ የሰጣችሁን ቴክስ አረጋችሁልኝ በሙሉ እና በሙዚቃዎችና በማስተዋቂያ ሰናበታችኋለሁ። እስከሚቀጥለው ድረስ ደህና ሁኑልኝ። መልካም ደመራ ይሁንላችሁ ይያልኩኝ ሰናበታችኋለሁ። ወርቁ አያሌው ከዚህ ከሲአይቲአር 11.9 ኤፍኤም ቫንኩቨር ቢሲ ካናዳ የሽክርታሪ ዋሰጋች።
1: ሻሎም አለይኹም አለመን. Peace be upon you all. Released in commemoration of Nakba Day, I am humbled to share the debut album from Exiliahu, titled Why Have You Stolen the Blue and White Colors from Our Honest Sky? It is a compilation of songs, each written and recorded in one day, with lyrics drawn primarily from the Yiddish anti-Zionist and anti-imperialist poets of the late 19th century. All proceeds from the album will go directly to my friends from Gaza, fundraising to evacuate their families. To hear it, please visit exiliahu.bandcamp.com. That's EXILIAHU. Thank you for listening. Und befreit Palästina, oi mein.